دولتمز مهارت تن تربیتنن اونیورسال عملی کچی و خلقر رقابت کچینا آشروب تن تربیه کشلک دولت قروش قدمینی تیزلتشمز گرک. کشلک اولمپیک تنرکت مسابقسی آرزویمز عملگا آشدی. امدی برلیکته کلگسیگی یزلنشمز گرک. ام میلن پارتیه مرکزی کمیتیتنن اطرابغا تیغمزش اویشوب. Бейджин қышлық олимпик тәнеркет мұсабықсы ройны әуіз алдырып, теғымы мұстәккем ішенч, теғымы қатты ғайрат білен, 2-й юзиллық күрәш нишанына әмәлгі ашырыш жолы да, Джонхуа милетінің ұлық гөлінешеден ібарет, Джонгу арзусыны әмәлгі ашырыш жолы да, жасарат білен үлгірлейлі.